የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 22 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የመስከረም 22 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

በቫቲካን ቅጥር ግቢ ውስጥ በአለም ለሚገኙ ልጆች ሁሉ ሰላም በሚል ጅብታ ሐሳብ የመቁጠሪያ ጸሎት መደረጉ መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ካርዲናል ፈርዲናንዴስ ስለ ሰብአዊነትና ስለ አርቲፊሻል ኢንተለጀንስ ተሟሟይነት መናገራቸው መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። አሁን ያለውን የሀገራችንን ወቅታዊ ሁኔታ በተመለከተ ከኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ የተላለፈ የእርቅና የሰላም ጥሪ መተላለፉ ይታወሳል። ይህንን የሰላም ጥሪ በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው እለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችን ወኔው መብራት ወለ ጊዮርጊስ ከባልደረባዬ በረና በርግኔ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

በቫቲካን ቅጥር ግቢ ውስጥ በአለም ለሚገኙ ልጆች ሁሉ ሰላም በሚል ጽብጥ የመቁጠሪያ ጸሎት መደረጉ ተገለጸ። በቫቲካን የአትክልት ስፍራዎች ውስጥ በሚገኘው የሉርድ ማርያም ዋሻ ከ1300 አዋቂ ሰዎችና 700 የሚሆኑ ልጆች ከርዕሰ ሊቃነ ጳጳሳት ሊዮ ጋር በመሆን የመቁጠሪያ ጸሎት በመስከረም 21 2019 ዓ.ም ማድረጋቸው የተገለጸ ሲሆን ጸሎቱም የተከናወነው በአምስት የተለያዩ ቋንቋዎች በመጸለይ በአለም አቀፍ ደረጃ አመጽ እንዲቆም የማርያምን አማላጅነት ተማጽነዋል። በአለም ዙሪያ 1 ሚሊዮን ህጻናት ለሰላም የመቁጠሪያ ጸሎት ሲያቀርቡ ከ1300 የሚያህሉ ድምጾች የሚመጡ ለመቁጠሪያ ጸሎት በተሰጠው እንደ አውሮፓውያኑ የቀን አቆጣጠር የጥቅምት ወር የመጀመሪያ ቀን ከቫቲካን የአትክልት ስፍራዎች ነው። ከሮም ዙሪያ ካሉ ደብርና ትምህርት ቤቶች የተውጣጡ ልጆች ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በቫቲካን በሚገኘው የሉርድ ማርያም ሐውልት በሚገኝበት ዋሻ አጠገብ ተሰብስበው ከአንድ ሚሊየን በላይ ሰዎች የመቁጠሪያ ጸሎት በአውታረ መረብ ታግዘው ማከናወናቸውም ተገልጿል። በችግር ውስጥ ያሉት አብያተ ክርስቲያናትን በመርዳት የሚታወቀው የካቶሊክ ቤተ ክርስቲያን የእርዳታ ድርጅት ሥራ አስፈጻሚ ፕሬዚደንት ጄራና ሊንች ሚሊዮን ህጻናት የመቁጠሪያ ጸሎት እየጸለዩ ነው የሚለው ተነሳሽነት በቤተሰብ ውስጥ ጸሎትን ለማበረታታት ተስፋ ያደርጋል ብለዋል። የዚህ ተነሳሽነት ዓለም አቀፍ ገጽታን በመወከል እያንዳንዳቸው አምስት ሚስጥራት በተለያዩ ቋንቋዎች የተጸለየ ሲሆን ጣሊያንኛ፣ ስፓኒሽ፣ ኡርዱ፣ ጀርመንኛና አረብ ቋንቋዎች ይገኙበታል። ይህ የመቁጠሪያ ጸሎት በቃል በዓለም አቀፍ ደረጃ የህዝቦች ቁስልና ተስፋ ላይ ትኩረቱን ለመሳብ የሚያስችል የአንድ ሳምንት ጊዜ የሚፈጅ ተነሳሽነት ሲሆን ይህም የዩክሬን ልጆችና የጦርነት ሰለባዎች በሙሉ በሊባኖስ፣ በሶሪያና በቅድስት ምድር ያሉ ቤተሰቦችን፣ በፓኪስታንና በዓለም ዙሪያ የተሳደዱ ክርስቲያኖችን፣ በደቡብ ሱዳን እርቅ እና በቬኔዙዌላ ያሉ ቤተሰቦች ሁሉ በጸሎት አስበው ውለዋል። በቫቲካን የክርስቲያን አንድነትን ለማስተዋወቅ የሚሰራው የቅድስ መንበር ጽፈት ቤት ዋና ጸሐፊ የሆኑት ካርዲናል ኩርች ኮክ የማርያም ጸሎት ከማንበባቸው በፊት ይህ ተነሳሽነት ልጆች ከማርያም ጋር በመሆን የዓለምን መከራ ወደ ኢየሱስ ማምጣት እንደሚችሉ

ይችላሉ። በተለይም በጦርነት ውስጥ በሚኖሩና በዓለም ዙሪያ ባሉ በርካታ ሀገራት ለሚገኙ ሰላም መሆኑን አስተዋውሰዋቸዋል። የመቁጠሪያ ጸሎት ወይም የማርያም ጸሎት ሁሉም ሰው ሊጸልየው የሚችል ቀላል ጸሎት ነው ሲሉ የገለጹ ሲሆን ልጆቹ በእያንዳንዱ የጸሎት ክፍል መጀመሪያ ላይ ያቀረቧቸውን አበቦችም የፍቅር ምልክት እንደሆኑም ተናግረዋል። ርዕሰ ሊቃነ ጳጳሳቱ ልጆቹ በኢየሱስ ሕይወት ውስጥ ወሳኝ በሆኑትና ለብዙ ሰዎች ብርሃንና ሰላምን ባመጣባቸው ጊዜያት ሁሉ እንዲያሰላስሉ አሳስቧቸዋል። እነዚህም በዮርዳኖስ ወንዝ የተደረገው የኢየሱስ ጥምቀት፣ በቃና ዘገሊላ ሰርግ ላይ ውሃ ወደ ወይን ጠጅ መቀየር፣ የእግዚአብሔርን መንግሥት ማወጅ፣ የኢየሱስ መልክ በታቦር ተራራ ላይ መለወጡና በታላቁ ክፍል ወይም አፐር ሩም ውስጥ የቅዱስ ቁርባን ምስረታን ያካትታል። ርዕሰ ሊቃነ ጳጳሳት ሊዮ ልጆቹ ኢየሱስ ድንቅ ስጦታዎችን የሰጠባቸውን እነዚያን ጊዜያት ፈጽመው እንዳይረሱና ለእነርሱ ምስጋና እንዲያቀርቡ እንዲሁም በአንድነት ሆነው በልበ ሙሉነት ሰላምን ስጠን ብለው እንዲጠይቁ አሳስቧቸዋል። ልጆችና ለቤተሰቦቻቸው ባስተላለፉት መልእክት ማጠቃለያ ላይ በዚህ ሳምንት ማለትም እንደ አውሮፓውያኑ የቀን አቆጣጠር ከጥቅምት 1 እስከ ጥቅምት 7 2026 ዓ.ም በቫቲካን የአትክልት ስፍራ የተገኙት ብቻቸውን እንዳልሆኑ ርዕሰ ሊቃነ ጳጳሳቱ አጽንኦት ሰጥተው የተናገሩ ሲሆን ወደ 1 ሚሊዮን የሚጠጉ ድምጾች በበይነ መረብ በዚህ ጸሎት ከነርሱ ጋር እንደተቀላቀሉ ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ እንዲህ ሲሉ አጽንኦት ሰጥተው ተናግረዋል። ልጆች እስቲ አስቡት፣ 50 ሚሊዮን ሰላም ላንቺ ይሁን ማርያም ሆይ የተሰኘው ጸሎት ከዓለም ዙሪያና በተለያዩ ቋንቋዎች ወደ ሰማይ እየወጡ ነው። ሰላምን እየጠየቁ እንደ አንድ ግዙፍ የመቁጠሪያ ጸሎት በመተሳሰር ሁሉንም አህጉራት፣ ሕዝቦችና የዓለም ብሔራትን እያቀፉ ነው ሲሉ ተናግረዋል። በሉርድ ማርያም ዋሻ ውስጥ በጋራ የመቁጠሪያ ጸሎት በመጸለይ ሁሉም የተገኙት ሰዎች የትም ቦታ ቢሆኑ በቤት፣ በትምህርት ቤት፣ በሃይማኖት ትምህርት ክፍል ከወላጆቻቸው ጋር ወይም ሲጫወቱ ጥሩ ባህሪ ለማሳየት ራሳቸውን እያዘጋጁ መሆናቸውን አስታውሰዋል። ጸሎት ከመልካም ሥራዎችና ከፍቅር ተግባራት ጋር አብሮ መሄድ አለበት ሲሉ ርዕሰ ሊቃነ ጳጳሳት ሊዮ አስረድተዋል። ሰላም የሚያድገው በዚህ መንገድ ነው ሲሉ አክለው ከተናገሩ በኋላ ቅዱስነታቸውን ንግግራቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 22 2019 ዓ.ም ዕለታዊ ስርጭታችንን ነው። ካርዲናል ፈርዲናንዴስ ስለ ሰብአዊነትና ስለ አርቲፊሻል ኢንተለጀንስ ተማማዊነት መናገራቸው ተገለጸ። በቫቲካን የእምነት ጉዳዮችን የሚመለከተው የቅድስት መንበር ጽፈት ቤት ዋና ጸሐፊ የሆኑት ካርዲናል ቪክቶር ማኑኤል ፈርዲናንዴስ በማድሪድ በሚገኘው ኮሚላስ ዩኒቨርሲቲ በተካሄደው አውደ ጥናት ላይ በቅርቡ ርዕሰ ሊቃነ ጳጳሳት ሊዮ በላቲን ቋንቋ ማግኒፊካ ሁማኒታስ ድንቅ ሰብአዊነት በተሰኘው ጳጳሳዊ መልእክትና አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት በተመለከተ የማሰላሰያ ሐሳቦችን አቅርበዋል። ለሰብአዊነት መጨነቅ ይህ መሠረታዊ ጉዳይ ነው ሲሉ ካርዲናል ቪክቶር ማኑኤል ፈርዲናንዴስ በመስከረም 22/2019 ዓ.ም በማድሪድ ስፔን በሚገኘው ኮሚላስ በተሰኘው ዩኒቨርሲቲ በተካሄደው በላቲን ቋንቋ ማግኒፊካ ሁማኒታስ ድንቅ ሰብአዊነት በተሰኘው ጳጳሳዊ መልእክትና አርቲፊሻል ኢንተለጀንስ አውደ ጥናት ላይ ንግግር አድርገዋል። ከጅምሩ ጀምሮ ጳጳሳዊ መልእክት የሰው ልጅን ድንቅ ብለን እንድናስብ ይጋብዘናል ያሉ ሲሆን ጽሑፉ በውስጣችን ላለው ክፉ ነገር ያለውን አስከፊ አቅም ቢገልጽም ይህ የሰው ልጅ ምን ያህል እንደ ተጎዳ በማጉላት በምንም መልኩ ሊጸድቅ በማይችል ስህተት ውስጥ እየገባ እና እኛን ማስደንገጥ የማያቆም የግደለሽነት የጥርጣሬና የጭካኔ ደረጃዎችን ሊደርስ ስለሚችል ይህንን ያደርጋል። ይህ ሁሉ ቢሆንም ድንቅ ይባላል ሲሉ ካርዲናሉ ተናግረዋል። በቫቲካን የእምነት ጉዳዮችን የሚመለከተው የቅድስት መንበር ጽፈት ቤት ዋና ጸሐፊ የሆኑት ካርዲናል ቪክቶር ማኑኤል ፈርዲናንዴስ በተቃራኒው በሰው ሰራሽ አስተውሎት ውስጥ ያለው እድገት የሰውን ልጅ ለመተካት እንኳን ለሚያስቡ የድኅረ ሰብአዊነት አይነቶች አዲስ ግፊት ሰጥቷቸዋል ብለዋል። አክለውም ሆኖም የቴክኖሎጂ መሳሪያዎችና ሀብቶች ለግለሰቦች የመጀመሪያ የደስታ ስሜት ይሰጣሉ፣ እናም ብዙ ሳይቆዩ ባዶነት ይመለሳል እና የሆነ ነገር እንደጎደለ ከሚሰማው ስሜት ጋር ትግል ማድረግ ይጀመራል ብለዋል። ለዚህ ድኅረ ሰብአዊነት ሐሳቦች ምላሽ ለመስጠት ካርዲናል ፈርዲናንዴስ እንዳሉት ከሆነ ጳጳሳዊ መልእክቶ አንዳንድ ታሪካዊ ምሳሌዎችን ያቀርባል። እነዚህ ክስተቶች ሰው በመሆናችን እንድንኮራ የሚያደርጉ ናቸው፣ ምክንያቱም ይህ ምስኪን የሰው ልጅ

አሁንም ምላሽ የመስጠት ችሎታ እንዳለውና አልፎ አልፎም በእውነት ድንቅ መሆኑን ስለሚያሳይ የሰዎችን ክብር ስለሚጠብቅ የጋራ ጥቅምን ስለሚፈልግና ደካሞችን ስለሚጠብቅና ስለሚያሳድግ ነው ያሉ ሲሆን የሰው ልጅ መልካምነትና የጨለማ ጊዜዎችን እንዲሁም በአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎትና በአዳዲስ ቴክኖሎጂዎች የተበረከቱትን ዋና ዋና አስተዋጽኦዎችን ግምት ውስጥ በማስገባት ካርዲናል ፈርዲናንዴስ ከማንኛውም ቴክኖሎጂ በፊት ያለውን የሰው ልጅ የሆነውን ነገር ዋጋ ለመካድ በምንም መልኩ የማይፈልግ ነገር ግን ሁሉም ነገር ለክብር ለጋራ ጥቅም ለተቀናጀ ልማትና ለወንድማማችነት አገልግሎት በሚስማማበት መልኩ ወደ ሟሟያነት ራይ መሄድ አለብን ብለው ያምናሉ ብለዋል። ካርዲናል ፈርዲናንዴስ ጳጳሳዊ መልእክቱ ራሱ ከህብረተሰቡና ከባህል ጋር ለመነጋገር የቤተ ክርስቲያኗ ዋና ጥረት ነው። ያም ሆኖ በኢየሱስ ክርስቶስና በወንጌሉ ላይ የተመሰረተ የክርስቲያን ጽሑፍ ነው ብለዋል። ጸጋ የሚለውን ጭብጥ አጉልተው ያሳያሉ። ይህም ያለንን ማለቂያ የሌለው ርቀት ቢኖርም ከእግዚአብሔር ጋር ከመሆን ባነሰ መልኩ የሚያገናኘን የመሆን ዕድል ነው ብለዋል። በንግግራቸው ካርዲናል ፈርዲናንዴስ በጳጳሳዊ መልእክቱ ጽንሰ ሐሳብ አወቃቀር ውስጥ ሌላ ቁልፍ አካል የሥልጣን ጥያቄ አለ ሲሉ አጉልተው ገልጸዋል። እንዲሁም ከፍተኛ ኃይል እያገኙ ያሉ ለእድገቶች ከፍተኛ መዳረሻ ያላቸው የህዝብ ክፍሎች አሉ። እናም ጥያቄው በዚህ ኃይል ላይ ገደቦችን ማን ማውጣት ይችላል የሚለው ነው ብለዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 22 2019 ዓ.ም ተብረት ለታዊ ስርጭታችንን ነው። ክብራንና ክብራት አድማጮቻችን በማስከተል አሁን ያለውን ወቅታዊ ሁኔታ በተመለከተ ከኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ የተላለፈ የርቅና የሰላም ጥሪን እንደሚከተለው እናቀርባለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

0: በስመ አብ በወልድና በመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የሚያደርጉ ብፁዓናቸው የእግዚአብሔር ልጆች ይባላሉና የማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ እንደተገለጸው በክርስቶስ ፍቅር ለተወደዳችሁ ልጆቻችን ካቶሊካውያን ምእመናን በአገራችን በዓለም ዙሪያ ለምትገኙ የእግዚአብሔር ሕዝቦች የጌታችን የመድኃኒታችን የኢየሱስ ፍቅር ሰላምና ጸጋ ከሁላችሁ ጋር ይሁን። የኢትዮጵያ ካቶሊካዊት ቤተክርስቲያን በአገራችን በትግራይ በአፋር በአማራ በሮሚያና በሌሎችም አካባቢዎች ባለው ጦርነት ጥልቅ ሐዘኗን ትገልጻለች። የጦርነት መንገድ ችግሮችን ከመፍታት ይልቅ ይበልጥ ያባብሳል። እንዲሁም ክቡር የሆነው የሰው ልጅ ሕይወትን ማጥፋትን አሰቃቂ የንብረት ውድመትንና በትውልዶች መካከል የሚኖርን ቂምና በቀልን ጥሎ ያልፋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመስከረም ሃያ ቀን በአገራችን ኢትዮጵያ ስላለው የሰላም ጥማት አስመልክተው ባስተላለፉት መልእክታቸው ጦርነትና ግጭት እንደገና በተቀሰቀሰባቸው በትግራይና ጎረቤት በሆኑ በአፋርና በአማራ ክልሎች ያለውን ሁኔታ በቅርበት እየተከታተልኩኝ እገኛለሁ። ሁሉም ወገኖች የውይይትን መንገድ እንዲመርጡ ልባዊ ጥሪዬን አቀርባለሁ። የጦርነት መንገድ በፍጹም ችግሮችን አይፈታም። ይልቁኑ የሞት የንብረት ውድመትና የቂም በቀል ጠባሳን ጥሎ ያልፋል። ዘላቂ ሰላም እውን ማድረግ የሚቻለው በእውነተኛና ታማኝ ውይይት ብቻ ነው በማለት አባታዊ ዓለም አቀፋዊ የሰላም ጥሪ አድርገዋል። የኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ በመካከላችን አንዳንድ ልዩነቶች ቢኖሩንም የሌላውን ህይወት እንደ የራሳችን ህይወት የሌላውን ስቃይ እንደ ራሳችን ስቃይ እንድንመለከት ይማጸናል። ምክንያቱም የሀገራችን የኢትዮጵያ ሰላም የሁላችን ኃላፊነት ነው። ችግሮች በውይይት ተፈተው ግጭቶች ባይኖሩ የሁላችንም ምኞት ነው። ነገር ግን እንደሚታወቀው በግጭት ወቅትና መካከል በተለይም ህፃናት፣ ሴቶች፣ አረጋውያን፣ ታማሚዎች ይበልጥ ተጎጂ ይሆናሉ። ይህ ሁኔታ እንዳይከሰትና የሁሉም ህይወት እንዲጠበቅ ጥሪያችንን እያቀረብን በጸሎት እንተጋለን። እውነትን፣ ፍትህን፣ ይቅርታንና እርቅን መሰረት ያደረገ ዘላቂ ሰላም ለሁሉም ወገኖች ለመላው ህዝቦች የሚበጅ ከወንጌል መንፈስም ጋር የሚስማማ መንገድ እንዲሁም ብቸኛው እግዚአብሔር የሚወደው አማራጭ መሆኑን በጽኑ ማስገንዘብ እንወዳለን። ከሁሉም በላይ የወንድማማችነትና የእህትማማችነት መንፈስ በማደስ ለሀገራችን ህዝቦች ዘላቂ ሰላም ሲባል ሁሉም ወገን ለይቅርታና ለእርቅ ልቡን እንዲከፍት ቤተ ክርስቲያናችን ምክሯን ታስተላልፋለች። የኢትዮጵያ ካቶሊክ ቤተ ክርስቲያን የጳጳሳት ጉባኤ ዛሬ መስከረም 21 ቀን የእመቤታችን ቅድስት ድንግል ማርያም በዓል በሚከበርበት ከዚህ የተቀደሰ ዕለት ጀምሮ እስከ ጥቅምት 21 ቀን 2019 ዓ.ም በዓለም አቀፋዊቷ ቤተ ክርስቲያን ትውፊት መሠረት የማርያም ወር በመሆኑ በተለየ ሁኔታ የመቁጠሪያ ጸሎት በሚደረግበት ወቅት እንደሆነ ይታወቃል። እንዲሁም በአገራችን የቤተ ክርስቲያን አስተምሮ ከመስከረም 26 እስከ ህዳር 5 ቀን 2019 ዓ.ም ያለው ዘመነ ጽጌ ጾመ ቁስቋም ወቅት ስለ ሰላም በሚናደርገው ጸሎት መበረታታት ስላለብን መላው ካቶሊካውያን ምእመናን በጎ ፈቃድ ያላቸው ሁሉ በጾምና በጸሎት እንዲበረቱ እናሳስባለን። በተጨማሪም መስከረም 24 ቀን 2019 ዓ.ም የቅዱስ ፍራንቺስኮስ ክብረ በዓል በተለይም 800ኛ ዓመት ዝክረ ሞት መታሰቢያ የሚከበርበት ዕለት በማሰብ በየቀኑ በግላችን በየቁምስና በየእሁዱ በመስዋዕተ ቅዳሴ መጨረሻ ላይ የቅዱስ ፍራንቺስኮስ የሰላም ጸሎት የሆነው ጌታ ሆይ የሰላም መሳሪያ እንድሆን አድርገኝ ጥል ባለበት ፍቅር የሚለውን ጸሎት እንድናደርግ ጥሪ እናቀርባለን። በዚህ የጸሎት ጥሪ ለሀገራችን አስተማማኝ ሰላምና የወንድማማችነትና የእህትማማችነት ፍቅር በሙላት ይወርድ ዘንድ ዘወትር ሳይሰለቹ በመንፈሳዊ ተጋድሎና በጸሎት በመጽናት በየፊናችን ስለ ሰላም መስራት እንደሚያስፈልግ በታላቅ ትህትና እናሳስባለን። የአምላካችን ሰላም፣ ፍቅር፣ ምሕረት በኢትዮጵያና በሕዝቦቿ ላይ ይሁን። መስከረም 21 ቀን 2019 ዓ.ም የኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ አሁን ያለውን ወቅታዊውን የአገራችን ሁኔታ በተመለከተ ከኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ የተላለፈውን የእርቅና የሰላም ጥሪ መልእክት ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 22 2019 ዓ.ም ዕለታዊ ስርጭታችንን ነው። ክብራንና ክብራት አድማጮቻችን በማስከተል ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚላርስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ ባልደረባችን በረና በርግኔ ነው። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።
1: የወጣቶችን መንፈሳዊና ማህበራዊ ህይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው።
2: ከነጌ የማይሉት የቤተ ክርስቲያን ታድሶ በራስዋ ጳጳስ የምትመራ የካቶሊክ ቤተ ክርስቲያን አንዱ ክፍል የሆነው እያንዳንዱ የአካባቢ ቤተ ክርስቲያን ለተልእኮ ለውጥ የተጠራ ነው። ይህም ለስብከተ ወንጌል መሰረታዊ ጉዳይ ነው። ምክንያቱም የአካባቢ ቤተ ክርስቲያን በአንድ ቦታ ሰኔ ቦታ የምትገኝ የአንዲት ቤተ ክርስቲያን ተጨባጭ መገለጫ ነው። በርሱም ውስጥ አንዲት ቅድስት የሁሉም የሆነች ሐዋርያዊት የክርስቶስ ቤተ ክርስቲያን በእውነት ትገኛለች፣ ትሰራለች። በአንድ ቦታ በአካል የምትገኝ በክርስቶስ ለደህንነት የሚያስፈልጉ ነገሮች ሁሉ የተሰጣትና የተሟላላት አካባቢያዊ ባህሪ ያላት ቤተ ክርስቲያን ናት። የአካባቢ ቤተ ክርስቲያን ኢየሱስ ክርስቶስን በማስተዋወቅ የሚታገኘው ደስታ የሚገለጸው ክርስቶስን በመስበክና ወደ ራስዋ ክልል ዳርቻዎች ወይም ወደ አዳዲስ ማህበራዊና ባህላዊ አካባቢዎች ያለማቋረጥ በመሄድ ነው። ብርሃንና ሕይወት ባለበት ቦታ ሁሉ በዚያ ለመሆን ትፈልጋለች። ይህ የተልእኮ ስሜት ይበልጥ ትኩረት ልግስናና ፍሬ ይኖረው ዘንድ እያንዳንዱ የአካባቢ ቤተ ክርስቲያን የመምረጥ የማንጻትን የለውጥ ሂደቶችን በቁርጠኝነት እንዲታካሄድ አበረታታለሁ። ጳጳሱ አማንያን በአንድ ልብና በአንድ ሐሳብ ተስማምቶ የነበረበትን የጥንት ክርስቲያን ማህበረሰቦችን ምሳሌ ተከትሎ በሐዋርያዊ ሥራ ምዕራፍ 4 ከቁጥር 32 በሰበካ ቤተ ክርስቲያን ውስጥ የሚገኘውን ይህን የተልእኮ ማኅበር ሁልጊዜ ማዳበር ይኖርበታል። ይህን ለማድረግ አንዳንዴ ወደ ሕዝቡ መሄድ፣ አቅጣጫ ማሳየትና ተስፋቸውን ማለምለም ይገባዋል። በሌላ ጊዜ ደግሞ ትሁትና መሐሪ ሆኖ በመካከላቸው ይገኛል። በተመሳሳይ ከኋላቸው ሆኖ ወደ ኋላ የሚቀሩትን ይረዳቸዋል። ከሁሉም በላይ መንጋውን በአዲስ መንገድ እንዲሄዱ ይፈቅዳል። ንቁ ግልጽና ሚስዮናዊ ማኅበር በማዳበር ረገድ በሚኖረው ተልእኮ በቀኖና ሕገ ደንብ የቀረቡ የተሳትፎ ዘዴዎችን እንዲሁም ሌሎች የሐዋርያዊ ውይይቶች ቅርጾችን ማበረታታትና ማዳበር ይኖርበታል። ይህም እርሱ ለመስማት የሚፈልገው ነገር የሚናገሩትን ብቻ ሳይሆን ሁሉንም ለማዳመጥ ካለው ፍላጎት የሚመነጭ ነው። ሆኖም የነዚህን የተሳትፎ ሂደቶች ዋና ዓላማ የቤተ ክርስቲያን አደረጃጀት ሳይሆን ሁሉንም ሰው የማስተማር የተልእኮ ምኞት ሊሆን ይገባል። ከሌሎች የምንፈልገውን እኔም ተግባራዊ የማድረግ ጥሪ ስላለብኝ እኔ ደግሞ ስለ ጴጴስና መለወጥ ማሰብ ይኖርብኛል። የሮም ጳጳስ እንደመሆኔ መጠን አገልግሎትን ይበልጥ ኢየሱስ ክርስቶስ ሊሰጥ ላሰበው ትርጉምና ለአሁኑ ዘመን የስብከተ ወንጌል ፍላጎት ታማኝ እንዲሆን የሚደረጉ ምክረ ሐሳቦችን ለመቀበል ዝግጁ መሆን አለብኝ። ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ በማናቸውም መልኩ ለተልእኮ አስፈላጊ የሆነው ነገር በመተው ሳይሆን አዲስ ሁኔታን ለመቀበል ዝግጁ የሆነ ቀደምትነትን የመለማመጃ መንገድ የመፈለግ እርዳታን ጠየቁ። እኛ በዚህ ረገድ ያደረግነው መሻሻል አነስተኛ ነው። ጴጴስናውና የኩላዊት ቤተ ክርስቲያን ማዕከላዊ መዋቅሮችም ለሐዋርያዊ መለወጥ የሚቀርበውን ጥሪ መስማት ያስፈልጋቸዋል። ሁለተኛው የቫቲካን ጉባኤ እንዳስቀመጠው እንደ ጥንት አብያተ ክርስቲያናት ሁሉ የጳጳሳት ጉባኤዎች በብዙ ፍሬያማ መንገዶች ለጋራ መንፈስ መረጋጋት አስተዋጽኦ ማድረግ ይችላሉ። ይሁን እንጂ ይህ ምኞት ሙሉ በሙሉ አልተሳካም። ምክንያቱም ሁኔተኛ የቤተ ክርስቲያንን ትምህርት የማስተማር ስልጣንን ጨምሮ የተወሰኑ መለያ ባህሪያቶች ባለቤቶች መሆናቸውን የሚያመለክቱ የጳጳሳት ጉባኤዎች ሕጋዊ አቋም ገና በበቂ መጠን ባለመብራራቱ ነው። ከመጠን ያለፈ ማዕከላዊነት ከጠቃሚነቱ ይልቅ የቤተ ክርስቲያንን ሕይወትና የተልእኮዋን ተደራሽነት ያወሳስበዋል። ቁልፍ ተልእኮ ያለው ሐዋርያዊ አገልግሎት ሁልጊዜ የምንሰራው እንዲህ ነበር የሚለውን በራስ የመደሰት አስተሳሰብን ለመተው ይፈልጋል። በመሆኑም ማንኛውም ሰው በየማህበረሰቡ ውስጥ የሚካሄድ የስብከተ ወንጌል ግቦችን፣ መዋቅሮችን፣ ስልቶችንና ዘዴዎችን እንደገና በመመርመር አረጋግጥ ደፋርና የፈጠራ ችሎታ ያለው እንዲሆን ጥሪያን አቀርባለሁ። መዳረሻውን በተመለከተ በቂ የጋራ ግቦች የሌለው ፍላጎት ፍለጋ የሌለው ሐሳብ የተሳሳተ እምነት መሆኑ አይቀርም። ስለዚህ ማንኛውም ሰው በዚህ ሰነድ ውስጥ የሚገኙ መመሪያዎችን ያለ እንቅፋት ወይም ያለ ፍርሃት በልግስናና በድፍረት ሥራ ላይ እንዲያውል አደራ ይላል። ዋናው ቁም ነገር ለብቻ መጓዝ ሳይሆን እንደ ወንድማማቾችና እህትማማቾች እርስ በርስ በመደጋገፍ በተለይም የጳጳሳት አመራር ስር በመሆን በጥሩና እውነተኛ ሐዋርያዊ መዋቅር መኖር ነው። ምንጭ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለማስበክ ለጳጳሳት፣ ለካህናት፣ ለደናግልን፣ ለሚእመናንን ያስተላለፉት ሐዋርያዊ ምክር ከአንቀጽ 29 እስከ 33 የተወሰደ ነው።
0: አድማጮቻችን፣ የዛሬው የአርብ የመስከረም 22 2019 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርትስ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርትስ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክብራትና ክብራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ መስከረም 23 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተክርስቲያን የጥበብ ሰዎች እንደሚያስፈልጓት መግለጻቸውን የተመለከተ ዘገባ በቅዳሜው ዜናችን እናቀርብላችኋለን። የፍቅር ደስታ የተሰኘ ሐዋርያዊ ምክር ወንጌልን በአዲስ መልክ ለማወጅ እንደሚያግዝ መገለጹን በሁለተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወልደ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያን የጥበብ ሰዎች እንደሚያስፈልጓት ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስነ ጥበብ የሰውን ልጅ ያስተሳስራል በሚል ርዕስ በቅድስት መንበር የባህልና የትምህርት ጉዳዮች ጳጳሳዊ ምክር ቤት አርብ መስከረም 22 2019 ዓ.ም ተመረጠ ባዘጋጀው ስብሰባ ላይ ተገኝተው ንግግር አድርገዋል። ቅዱስነታቸው ለስብሰባው ተሳታፊዎች ባደረጉት ንግግር በተለይም በኢንተርኔት የፍለጋ ሞተሮች ዘመን ቤተ ክርስቲያን ወንጌልን ለሰዎች ተደራሽና በቀላል ለመረዳት የሚያግዙ የሥነ ጥበብ ሰዎች ወይም አርቲስቶች እንደሚያስፈልጓት ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ ዕለት ባደረጉት ንግግር ጥበብ የባህልና የመንፈሳዊ መታደስ አይነት ሊሆን እንደሚችል ተናግረው ይህም የሚሆነው ሥነ ጥበብ አንድ አይነት በማድረግ አዝማሚያው የሰውን እይታ ሲያዘገይና በቀላሉ ተበልቶ በሚያልቅ ነገር ፊት እንዳንቆም ሲያደርገን ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅድስት መንበር የባህልና የትምህርት ጉዳዮች ጳጳሳዊ ምክር ቤት ሥነ ጥበብ የሰውን ልጅ ያስተሳስራል በሚል ርዕስ ባዘጋጀው ስብሰባ ላይ ለተሳተፉት ባደረጉት ንግግር በቤተ ክርስቲያንና በኪነ ጥበብ መካከል ስላለው ግንኙነት ያላቸውን አስተሳሰብ አጋርተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቬኒስ ቬናሌ የኤግዚቢሽን ማዕከል ስለተከናወነው ሥራ የጽሕፈት ቤቱን አባላት ካመሰገኑ በኋላ የዘንድሮው የቫቲካን ኤግዚቢሽን መሪ ቃል የሆነው ጆሮ የነፍስ ዐይን ነው የሚለውን ሐሳብ በማጉላት በእርግጥም ሥነ ጥበብ እንደ አንቴና በማገልገል የሰውን ልብ ታላላቅ ጥያቄዎችን በመቀበል እንዲሰሙ፣ እንዲታዩና ለሌሎች እንዲደርሱ ያደርጋቸዋል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዱስ አጎስጢኖስ የሰው ልብ እውነትን በመፈለግ ሂደት ውስጥ ረፍት አልባ ነው ያለውን የማይረሳ ምስክርነት አስታውሰው ቤተ ክርስቲያንም ጥበብ ተራና ተጨማሪ ነገር ሳይሆን ይልቁንም የማዳመጥ መሠረታዊ ስፍራ እንደሆነ የምታስተምረው ለዚህ ነው ብለው፣ ይህም የሰው ልጅ ምኞቶችና ቁስሎች ለውበት ለፍትህና ለሰላም ያለው ጥማት እንዲሁም ትርጉምን የመፈለግ ጉዞ የሚታወቅበትና የሚማሩበት ቦታ ነው ሲሉ አስረድተዋል። በኢንተርኔት የፍለጋ ሞተሮች ዘመን ታላቁ አደጋ ካሁን በኋላ ሳንሱር ማድረግ ብቻ ሳይሆን አንድ አይነት የማድረግ አዝማሚያ እንደሆነ፣ በግዴታ የሚጫን ዝምታ ብቻ ሳይሆን ማዳመጥ እንዳይቻል የሚያደርግ ጫጫታም ጭምር ነው ብለዋል። እውነተኛ ጥበብና የሰው ሰራሽ አስተውሎት በአንጻሩ ጥበብ ከተሰጉ ምላሾች ይልቅ ያለማቋረጥ እየቀጠለ ከመሄድ ይልቅ በምትኩ በእርስ በርስ ስርዓቶች የሚደጋገሙ እውነታዎችን የሚያገናኝ ገመድ ይፈልጋል ብለዋል። ቅዱስነታቸው የቀድሞ ርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ ስድስተኛ ለአርቲስቶች የጻፉትን መልእክት በማስታወስ ቤተ ክርስቲያን በስብከተ ወንጌል አገልግሎት የሚተባበሩና የእግዚአብሔርን ቃል ለዓለም ተደራሽ ማድረግ የሚችሉ አርቲስቶች ያስፈልጓታል ብለው፣ ይህም በተለይ በሰው ሰራሽ አስተውሎት ዘመን እውነት እንደሆነ ገልጸው በመቀጠልም የሰውን ጥበብ ከማሽኖች ጥበብ መለየት አስፈላጊ መሆኑን አስረድተዋል። በሥነ ጥበብና በሌሎች የተፈጠሩ በሚሊዮኖች የሚቆጠሩ የፈጠራ ምስሎች ላይ ተመስርቶ ማሽን በቁጥር ስሌት ሊፈጥር በሚችለው የመሆን የመኖርና የእውነታ ልዩነት ላይ አጥብቀው ተናግረው፣ ስለዚህም ቤተ ክርስቲያን ከአርቲስቶችና ከባህላዊ ተቋማት ጋር ያላትን ትስስር ማደስ ትፈልጋለች ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ንግግራቸውን ሲያጠቃልሉ አርቲስቶችንና አስተባባሪዎችን ቤተ ክርስቲያን በአክብሮት በምስጋናና በተስፋ እንደምትመለከታቸው እንደምትፈልጋቸውና አብራቸው ለመጓዝ እንደምትፈልጋቸው ገልጸው፣ ስለዚህም አደራ የተጣለብንን ድንቅ የሰው ልጅ አንድ ላይ ከጉዳት መጠበቅ ይገባናል ሲሉ አሳስበዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የፍቅር ደስታ የተሰኘ ሐዋርያዊ ምክር ወንጌልን በአዲስ መልክ ለማወጅ እንደሚያግዝ ተገለጸ። የፍቅር ደስታ የተሰኘ ሐዋርያዊ ምክር ወንጌልን ከቤተሰብ ጋር ለቤተሰብ በአዲስ መልክ ለማወጅ የሚያግዝ መሆኑ ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፍቅር ደስታ የተሰኘው ሐዋርያዊ ምክር 10ኛ ዓመት መታሰቢያን ምክንያት በማድረግ የሚካሄደውን ስብሰባ ከምስራቅ አብያተ ክርስቲያናት መሪዎችና የብፁዓን ጳጳሳት ጉባኤዎች ፕሬዚደንቶች ጋር ሆነው መስከረም 27 2019 ዓ ም እንደሚከፍቱ ታውቋል። ዓላማው ሐዋርያዊ አገልግሎትን በማደስ ቤተሰቦችን በቤተ ክርስቲያን ሕይወትና ተልእኮ በንቃት እንዲሳተፉ ማድረግ የሚቻልበት መንገድ ለማመቻቸት ነው ተብሏል። በቅድስት መንበር የምዕመናንና የቤተሰብ ሕይወት መምሪያ ጳጳሳዊ ጽሕፈት ቤት ምክትል ጸሐፊ የሆኑት ወይዘሮ ገብርኤላ ጋምቢኖ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከምስራቅ አብያተ ክርስቲያናት መሪዎችና የብፁዓን ጳጳሳት ጉባኤዎች ፕሬዚደንቶች ጋር ሆነው ዛሬ ከቤተሰቦች ጋር ወንጌልን ማወጅ በሚል ርዕስ ከመስከረም 27 እስከ ጥቅምት 4 2019 ዓ ም ስለሚካሄደው ስብሰባ አስፈላጊነትና ይዘት ማብራሪያ ሰጥተዋል።
ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባነሳሱት በዚህ ተነሳሽነት ዙሪያ የቅድስት መንበር መግለጫ ዝርዝር መረጃዎችን ያቀረበ ሲሆን በዝግ ስብሰባው ላይ 187 ተሳታፊዎች እንደሚገኙበት፣ ከነዚህ መካከል በ111 ፕሬዚደንቶችና በአራት ልዑካን የተወከሉ ከ115 የብፁዓን ጳጳሳት ጉባኤዎች የተውጣጡ መሆናቸው ታውቋል። ከተሳታፊዎቹ መካከል 14ቱ ብፁዓን ጳጳሳት ጉባኤዎች ፕሬዚደንቶች የሆኑ ካርዲናሎች፣ 2ቱ የብፁዓን ጳጳሳት ጉባኤ የሌላቸው የጳጳሳት ተወካዮች፣ 15ቱ የራሳቸው ሐዋርያዊ አስተዳደር ካላቸው የምስራቃውያን ካቶሊካዊ አብያተ ክርስቲያናት የመጡ፣ 22ቱ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተጋበዙ እንግዶች፣ 11ቱ ስብሰባውን የማስተባበር ኃላፊነት የተሰጣቸው፣ እንዲሁም ባለትዳሮችና ቤተሰቦችም እንደሚሳተፉ ታውቋል። የቅዱስ ሲኖዶስ ጠቅላይ ጽሕፈት ቤት አማካሪና የመጪው ስብሰባ የአሰራር ዘዴ ኃላፊ የሆኑት ኢየሱሳዊው ካህን አባ ጃኩሞ ኮስታ ስብሰባውን አስመልክቶ በሰጡት ማብራሪያ ስብሰባው የጳጳሳት ጉባኤ ወይም ሲኖዶስ እንዲሁም የቀጣይ ሲኖዶስ አካል ሳይሆን ነገር ግን ታላቅ ለውጥ በሚታይበት ወቅት የቤተ ክርስቲያንን ድምፅ ለማዳመጥ የተገኘ አጋጣሚ እንደሆነ ገልጸዋል። የጳጳሳዊው ጽሕፈት ቤቱ ምክትል ጸሐፊ ወይዘሮ ገብርኤላ ጋምቢኖ በማብራሪያቸው ማዳመጥንና ጥልቅ ማስተዋልን መሠረት ያደረገ ጉዞ ማድረግ አስፈላጊ መሆኑን አጽንኦት ሰጥተው አስፈላጊነቱ የተነሳው በቅርብ ዓመታት ውስጥ ጳጳሳት ወደ ቫቲካን በሚያደርጉት ይፋዊ ጉብኝት ወቅት ካነሷቸው ጉዳዮች እንዲሁም በመንፈሳዊ አገልግሎት ወቅት ከሚያጋጥሙ ችግሮች፣ በዕለት ተዕለት ሕይወታቸው ውስጥ ቤተሰቦችን ከሚገጥሟቸው ተግዳሮቶች ጋር በተያያዘ ካለው ስጋት በመነሳት እንደሆነ አስረድተዋል። በተጨማሪም የቀረቡት መረጃዎች በአሁኑ ወቅት እየተካሄደ ያለውን ጉልህ የባህል ለውጦች ያንጸባረቁ ሲሆን፣ ለምሳሌ በፖላንድ ባለፉት 5 ዓመታት ውስጥ የተፈጸሙ ሃይማኖታዊ ጋብቻዎች ቁጥር በ45% መቀነሱንና በአውስትራሊያ ደግሞ እንደ ጎርጎሮሳውያኑ ከ1970 እስከ 2024 ዓመተ ምህረት ድረስ ባለው ጊዜ ውስጥ ይህ ቁጥር ከ88% ወደ 16% ዝቅ ማለቱ ተመልክቷል። ሁኔታዎች ቢለያዩም እነዚህ ምልክቶች ጋብቻን የመምረጥ ውሳኔ የመደገፍና በቤተሰብ ውስጥ እምነትን የማስተላለፍ ሂደት ላይ ይበልጥ ድጋፍ የማድረግን አጣዳፊነት ያመለክታል ሲሉ ምክትል ጸሐፊ ወይዘሮ ገብርኤላ ጋምቢኖ ተናግረዋል። ወይዘሮ ገብርኤላ ጋምቢኖ በንግግራቸው ከጋብቻ በፊት ጀምሮ በሰዎች የሕይወት ዘመን በሙሉ በተለይም በችግር ጊዜ አብሮ በሚዘልቅ የሐዋርያዊ ድጋፍ አስፈላጊነት ላይ አጽንኦት ሰጥተው በዚህም ምክንያት በሐምሌ ወር ይፋ የተደረጉት 5ቱ ጭብጦች እነርሱም ውበትና ተግዳሮቶች ያሉበት የዛሬው ቤተሰብ እውነታ፣ ወጣቶችና የጋብቻ ጥሪ፣ የመጀመሪያዎቹ የጋብቻ ዓመታት ውስብስብ በሆኑ ሁኔታዎች ውስጥ አብሮ በመሆን ድጋፍ ማድረግ፣ እንዲሁም በመጨረሻም የቤተ ክርስቲያን ተልእኮ ዋና ተዋናዮች የሆኑ ክርስቲያን ቤተሰቦች የሚሉ ቤተሰቦችን በሚነኩ ለውጦች ላይ ተመስርተው የተዘጋጁ መሆናቸውን አስረድተዋል። እነዚህ ነጥቦች በቫቲካን በተደረገው ስብሰባ ላይ በቅዱስ ዮሐንስ ጳውሎስ ዳግማዊ የጋብቻና የቤተሰብ ሳይንስ የሥነ መለኮት ጳጳሳዊ ተቋም ውስጥ የሕገ ቀኖናና የቤተሰብ ሕግ ፕሮፌሰርና የባለሙያዎች ቡድን ምክትል አስተባባሪ በሆኑት ኦሪታ ራቼል ግራዚዮሊ በተደረገው ገለጻ ላይ ጎልቶ የታዩ መሆናቸው ታውቋል። እንዲሁም በቅርቡ ዓመታት ውስጥ በርካታ ቤተሰቦች በሚኖሩበትና በሚሰሩበት አካባቢ በምስጢረ ተክሊል በተገኙ የጸጋ ስጦታዎች አማካኝነት የታዩትን የተነሳሽነት ችሎታዎችን ዶክተር ኦሪታ ራቼል አጉልተው አሳይተዋል። ዶክተር ኦሪታ ራቼል በተጨማሪም የስብሰባው ቁልፍ ቃላት የሆኑት ማዳመጥና ማስተዋል ልዩ ሙያቸውን ለማበርከት ለተጠሩ ባለሙያዎች እንደ መመሪያ የሚያገለግሉ 2 መንገዶች መሆናቸውን አስረድተዋል። ስለ ተስፋ የምንናገር ከሆነ ያ ተስፋ ማዳመጥና የጋራ ውይይት የሚፈጥሯቸውን ትስስሮች በሙሉ አንድ ላይ ማገናኘትና ይህም እያንዳንዱን አካባቢያዊ ሁኔታ የሚወክሉ አካላት የምድር ጨው የሆነውን ቤተሰብን በመደገፍ አንድ እርምጃ ወደፊት እንዲራመዱ ለማድረግ ነው ሲሉ ንግግራቸውን አጠቃለዋል። በውይይትና በሐሳብ ልውውጥ ላይ ያተኮረው ይህ አቀራረብ የማኅበራዊ ሳይንስ ጳጳሳዊ አካዳሚ ፕሬዚደንት እህት ሄሌን አልፎርድ በሚመሩት አስተንትኖ ከተደረገበት በኋላ ስብሰባው እንደሚጀምር ታውቋል። የጸሎት ጊዜው እየተተገበረ ካለው ዘዴ አንዱ መሆኑን የገለጹት ኢየሱሳዊው ካህን አባ ጃኩሞ ኮስታ መረጃን መሰብሰብና አቋሞችን ማወዳደር ብቻ በቂ ሳይሆን በቃሉ ለሌሎች ሰዎችና እንዲሁም በውይይቱ ሂደት መንፈስ ቅዱስ የሚናገረውን በማዳመጥ ራሳችንን ማዘጋጀት ይገባናል ሲሉ አሳስበዋል። በአምስት ጭብጦች ላይ በሚያተኩሩ ቀናት ውስጥ ቤተሰቦች፣ ብፁዓን ጳጳሳትና ባለሙያዎች ንግግር የሚያደርጉ ሲሆን በውይይት ቡድኖች መካከል የመናገር የማዳመጥና የጽሞና ጊዜያት እንደሚኖሩ ታውቋል።
የእያንዳንዱን ተሳታፊ ልምድ በመካፈል ከሌሎች በቀረቡ ሀሳቦች ላይ በማሰላሰልና አዳዲስ የሚነሱ ጉዳዮችን በጋራ በመገምገም የጋራ መግባባት የሚታይባቸውን ነጥቦች እንዲሁም ልዩነቶችን፣ ጥያቄዎችንና ወደፊት ሊወሰዱ የሚችሉ እርምጃዎችን መለየት እንደሚቻል የተገለጸ ሲሆን ስምምነት ላይ ለመድረስ ሲባል ልዩነቶችን ማስወገድ አንፈልግም ሲሉ አባ ኮስታ ተናግረው ምክንያቱም በጥልቀት የተረዳነው ልዩነት ራሱ የማዳመጥ ሂደት ውጤት ሊሆን ይችላል ብለዋል። በስብሰባው ቀናት ውስጥ የሚነሱ ጉዳዮች በአንድ ሪፖርት ውስጥ እንደሚሰበሰቡ ተናጋሪዎች አብራርተው ሪፖርቱ በቤተሰብ ጉዳይ ላይ እንደ ጎርጎሮሳውያኑ በ2014 እና በ2015 ዓመተ ምህረት በተደረጉ ሁለት ልዩ መደበኛ የሲኖዶስ ጉባኤዎች ማጠቃለያ ላይ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንደ ጎርጎሮሳውያኑ በ2016 ዓመተ ምህረት የፈረሙትን የሐዋርያዊ ምክር ሰነድ ለመተካት የታሰበ አዲስ የመጨረሻ ሰነድ አይደለም ሲሉ አስገንዝበዋል። ሪፖርቱ በኮሚሽን የሚዘጋጅና የሚጠቃለል ሲሆን በጠቅላላ ጉባኤ ላይ ውይይት ከተደረገበት በኋላ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደሚላክ፣ ውጤቶቹ በመግለጫ እንደሚቀርቡና ስለ ስብሰባው ሂደት በሚሰጡ ተከታታይ መግለጫዎች ላይ ወቅታዊ መረጃዎች እንደሚሰጡ የስብሰባው ተናጋሪዎች አስረድተዋል። ባለሙያዎቹ በማጠቃለያቸው የፍቅር ደስታ የተሰኘ ሐዋርያዊ ምክር ከአስር ዓመት በኋላ ቤተሰቦችን በለወጡ ጦርነቶች፣ በለያያቸው የስደት እንቅስቃሴዎችና በጎዳቸው የጤና ቀውሶች መካከል የአብያተ ክርስቲያናት ቁርጠኝነት

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

አንተና ሚስትህ። ኢየሱስ ስለ ጋብቻ ሲናገር በሁለተኛው ምዕራፍ ላይ ስለ ባልና ሚስት ድንቅና ዘርዘር ያለ ሲል ወደሚያሳየው ወደ ሌላው የኦሪት ዘፍጥረት ገጽ ይመራናል። አንደኛው ሰው በእንስሳትና በዙሪያው ባለው ዓለም ውስጥ የብቸኝነት ስሜቱን ሊያቃልልለት የሚችል ለእርሱ የሚስማማ ረዳት በዘፍጥረት ምዕራፍ 2 ከቁጥር 18 እና ከቁጥር 20 እንደሚፈልግ እናያለን። ፍቅርን በተመለከተ ጸጥታ ሁልጊዜ ከቃላት በላይ ነውና የጥንቱ የዕብራውያን አባባል ጸጥ ባለ ውይይት ውስጥ ቀጥታ የፊት ለፊት የዓይን ለዓይን ግንኙነት እንዲኖር ያሳስባል። ይህ ግንኙነት የእግዚአብሔርን ፍቅርና በመጽሐፍ ቅዱስ የጥበብ አነጋገር የሰው ትልቁ ሀብት ለእርሱ የሚስማማ ረዳትና ደጋፊ አምድ የሆነውን አንተነትን በሥራክ መጽሐፍ ምዕራፍ 36 ከቁጥር 24 የሚገልጽ መልክ ያለው ግንኙነት ነው። ይህም በመኃልየ መኃልይ ዘሰሎሞን ውዴ የኔ ነው፣ እኔም የእርሱ ነኝ፣ እኔ የውዴ ነኝ፣ ውዴም የኔ ነው። መኃልየ መኃልይ መጽሐፍ ምዕራፍ 2 ከቁጥር 16 እና ምዕራፍ 6 ከቁጥር 3 በማለት ፍቅሯንና ራሷን አሳልፋ መስጠቷን ድንቅ በሆነ መዝሙር እንደምትገልጽ ሴት ነው። የሰውን ብቸኝነት የሚያስወግድ ይህ ግንኙነት ለአዲስ ልደትና ለቤተሰብ መሠረት ይሆናል። የጊዜና የቦታ ባለቤት የሆነው አዳም ከሚስቱ ጋር በመሆን አዲስ ቤተሰብ መሠረተ። ኢየሱስም ስለዚህ ጉዳይ ኦሪት ዘፍጥረትን ጠቅሶ ሲናገር ሰው ከሚስቱ ጋር ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ ይላል። በማቴዎስ ወንጌል ምዕራፍ 19 ከቁጥር 5 ዘፍጥረት ምዕራፍ 2 ከቁጥር 24 በጥንቱ የዕብራውያን አነጋገር ይጣመራል፣ ይተሳሰራል የሚለው ቃል ጥልቅ ኅብረትን፣ አካላዊና ውስጣዊ ቅርበትን የሚገልጽ ከመሆኑ የተነሳ ነፍሴ አንተን የሙጥኝ ብላለች መዝሙረ ዳዊት ምዕራፍ 63 ከቁጥር 8 የሚለውን በእኛና በእግዚአብሔር መካከል ያለውን ኅብረት ለማመልከት ያገለግላል። ስለዚህ የጋብቻ ትስስር በጾታና ሥጋዊ ገጽታው ብቻ ሳይሆን በፍቅር ራሴን አሳልፎ በመስጠትም ይገለጣል። በሁለት አካላዊ፣ ልባዊና ሕይወታዊ አንድነት፣ በመጨረሻም በሁለቱም ወላጆች ሥጋ አካላዊም መንፈሳዊም ስነ ባሕሪ በሚከፈለው ልጅ አማካይነት የሁለቱም አንድ ሥጋ መሆን የዚህ ዐይነት ውጤት ነው። ልጆችህ እንደ ወይራ ተክል ናቸው። አሁን ደግሞ የመዝሙረኛውን መዝሙር እንውሰድ። ባልና ሚስት በማዕድ ላይ በተቀመጡበት ሁኔታ ልጆች በጎናቸው እንደ ወይራ ተክል ናቸው። በመዝሙረ ዳዊት ምዕራፍ 128 ከቁጥር 3 ማለትም በኃይልና በንቃት የተሞሉ ናቸው። ወላጆች የቤተሰብ መሠረት ናቸው ከተባለ ልጆች ደግሞ የቤተሰብ ሕያው ድንጋዮች ናቸው ማለት ይቻላል። በአንደኛ ጴጥሮስ መልእክት ምዕራፍ 2 ከቁጥር 5 ከእግዚአብሔር ስም ሕያዊ ጌታ ቀጥሎ በብሉይ ኪዳን ውስጥ ተደጋግሞ የተነሳው ቃል ልጅ ቤኒ ልጅ ሲሆን እርሱ ደግሞ መገንባት ባና ከምለው ግስ ጋር የተያዘ ነው። ስለዚህ መዝሙረ ዳዊት 128 ስለ ሕፃናት ስጦታ ስናገር የቤትና የማኅበራዊ ሕይወት ከተሞች ግንባታን በምሳሌነት ይጠቀማል። እግዚአብሔር ቤትን ካልሠራ ሠራተኞች በከንቱ ይደክማሉ። እንሆ ልጆች የእግዚአብሔር ስጦታ ናቸው፣ የማኅፀንም ፍሬ ከቸርነቱ የሚገኝ ነው። በጦረኛ እጅ እንዳሉት ፍላጾች ናቸው። ኮረጆቹ በእነዚህ የተሞሉ የተባረከ ሰው ነው። ከጠላቶቻቸው ጋር በአደባባይ የሚሟገቱበት ጊዜ አይዋረዱም።

መዝሙረ ዳዊት ምዕራፍ 127 ከቁጥር 1ና ከቁጥር 3 እስከ 5። እነዚህ ምሳሌዎች የጥንቱን ህብረተሰብ ባህል የሚያንጸባርቁ ሲሆን፣ የልጆች መገኘት ደግሞ በደህንነት ታሪክ ውስጥ ከትውልድ እስከ ትውልድ ሲወርድ ሲዋረድ የመጣ የቤተሰብ ቀጣይነት ምልክት ነው። እዚህ ላይ ደግሞ ሌላውን የቤተሰብ ገጽታ ማየት እንችላለን። አዲስ ኪዳን ስለ ቤተሰብ አብያተ ክርስቲያናት በአንደኛ ቆሮንቶስ ምዕራፍ 16 ከቁጥር 19፣ ሮሜ መልእክት ምዕራፍ 16 ከቁጥር 5፣ በቆላሲያስ መልእክት ምዕራፍ 4 ከቁጥር 15 እና ፊልሞና ቁጥር 2 እንደምናገር እናውቃለን። የቤተሰብ ሳሎን፣ የቤተሰብ ቤተ ክርስቲያን፣ የመሥዋዕተ ቅዳሴ ድባብ በማዕዱ ላይ ኢየሱስ የሚገኝበት ስፍራ ወደ መሆን ሊለወጥ ይችላል። በዮሐንስ ራእይ ውስጥ ጌታ እንሆ በደጄ ቆሜ አንኳኳለሁ፣ ማንም ድምፀን ሰምቶ በሩን ብከፍትልኝ ወደ እርሱ ገብቼ ከእርሱ ጋር እበላለሁ፣ እርሱም ከእኔ ጋር ይበላል። ራእይ መልእክት ምዕራፍ 3 ከቁጥር 20 ሲል የተናገረውን ምሳሌ ከቶ ልንረሳ አንችልም። እዚህ ላይ በእግዚአብሔር መኖር በጋራ ጸሎትና በበረከት ሁሉ የተሞላ ቤት እናያለን። ይህም እግዚአብሔርን የሚፈራ ሰው እንዲህ ይባረካል፣ እግዚአብሔር ከጽዮን ይባርክ። መዝሙረ ዳዊት ምዕራፍ 112 ከቁጥር 4 እስከ 5 የሚለው ከላይ የጠቀስነው የመዝሙረ ዳዊት ምዕራፍ 128 ትርጉም ማጠቃለያ ነው። ቤተሰብ ልጆች በእምነት የሚያድጉበት ስፍራ መሆኑን መጽሐፍ ቅዱስ ይናገራል። ይህንንም ከፋሲካ ክብረ በዓል ማብራሪያ በዘጸአት ምዕራፍ 12 ከቁጥር 26 እስከ 27፣ በዘዳግም መጽሐፍ ምዕራፍ 6 ከቁጥር 20 እስከ 25 በግልጽ መረዳት ይቻላል። እንዲሁም ከፋሲካ ማዕድ ሥነ ሥርዓት ጋር በተያያዙ በአይሁድ ውይይት ወግ ወይም ሐጋዳ ውስጥም ይኸው በግልጽ ታይቷል። ከዳዊት መዝሙሮቹ አንዱ በቤተሰብ ስለሚታወጀው እምነት ሲገልጽ እንዲህ ይላል፣ ይህም የሰመነውና ያወቅነው አባቶቻችንም የነገሩን ነው፣ እኛም ከልጆቻቸው አንደብቀውም። የእግዚአብሔርን ምስጋና ኃይሉንና ያደረገውን ድንቅ ሥራ ለሚቀጥለው ትውልድ እንናገራለን። ለያዕቆብ ሥርዓትን መሠረተ፣ በእስራኤልም ሕግን ደነገገ፣ ልጆቻቸውንም እንዲያስተምሩ አባቶቻችንን አዘዘ። ይህም የሚቀጥለው ትውልድ እንዲያውቅ እነርሱም በተራቸው ለልጆቻቸውና ገና ለሚወለዱት እንዲነግሩ ነው። መዝሙረ ዳዊት ምዕራፍ 78 ከቁጥር 3 እስከ 6። ስለዚህ ቤተሰብ ወላጆች ለልጆቻቸውና ዋናና ቀዳሚ የእምነት አስተማሪዎች የሚሆኑበት ስፍራ ነው። እነርሱም ይህን የተማሩትን ሙያ ከአንዱ ሰው ወደ ሌላው ያስተላልፉታል። በሚመጡት ዘመናት ልጅህ ይህ ምን ማለት ነው ብሎ ቢጠይቅህ እንዲህ በለው፣ በዘጸአት መጽሐፍ ምዕራፍ 13 ከቁጥር 14። በመሆኑም የሚቀጥሉት ትውልዶች ወጣት ወንዶችና ደናግል፣ አረጋውያንና ልጆች ያመሰግኑ በመዝሙረ ዳዊት ምዕራፍ 148 ከቁጥር 12 እያሉ ጌታን ማመስገን ይችላሉ። የመጽሐፍ ቅዱስ ሊቃውንት እንደሚያስገነዝቡን በምሳሌ መጽሐፍ ምዕራፍ 3 ከቁጥር 11 እስከ 12 እና ምዕራፍ 6 ከቁጥር 20 እስከ 22፣ ምዕራፍ 13 ከቁጥር 1 እስከ 22 እና ምዕራፍ 15 ከቁጥር 23 እና ምዕራፍ 23 ከቁጥር 13 እስከ 14፣ ምዕራፍ 29 ከቁጥር 17 ወላጆች ለዚህ የማስተማር ሥራ ከባድ ኃላፊነት አለባቸው። ልጆች በበኩላቸው አባቴና እናቴን አክብር በዘጸአት መጽሐፍ ምዕራፍ 20 ከቁጥር 12 የሚለውን ትእዛዝ ማክበርና መለማመድ ይኖርባቸዋል። እዚህ ላይ ማክበር የሚለው ቃል የቤተሰብና ማኅበራዊ ግዴታዎች ማሟላትን ያመለክታል። እነዚህንም ግዴታዎች በሃይማኖታዊ ሰበብ አሰብቦ ችላ ማለት አይገባም። በማርቆስ ወንጌል ምዕራፍ 7 ከቁጥር 11 እስከ 13 አባቱን የሚያከብር ልጅ ኃጢአቱ ይሰረይለታል፣ እናቱንም የሚያከብር ልጅ ድልብ እንደሚያደልብ ነው። ሥራክ መጽሐፍ ምዕራፍ 3 ከቁጥር 3 እስከ 4 ልጆች የወላጆች የግል ንብረት ሳይሆኑ የሚመሩት የራሳቸው ሕይወት እንዳላቸው ወንጌል ያስገነዝበናል። ኢየሱስ ለምድራዊ ወላጆቹ በመታዘዝና ራሱን ለእርሱ በማስገዛት ምሳሌ ሆኗል። በሉቃስ ወንጌል ምዕራፍ 2 ከቁጥር 51 ከዚህ ሌላ የልጆች የሕይወት ውሳኔና ክርስቲያናዊ ጥሪያቸው ስለ እግዚአብሔር መንግሥት ሲባል
ከወላጆች መለየትን ሊጠይቅ ይችላል። በማቴዎስ ወንጌል ምዕራፍ 10 ከቁጥር 34 እስከ 37 በሉቃስ ወንጌል ምዕራፍ 9 ከቁጥር 59 እስከ 62 ኢየሱስ ራሱ በ12 ዓመት ዕድሜው ከምድራዊ ቤተሰብ ሌላ የሚፈጽመው ትልቅ ተልእኮ እንዳለው ለማርያምና ለዮሴፍ ተናገረ። በሉቃስ ወንጌል ምዕራፍ 2 ከቁጥር 48 እስከ 50 በዚህ መንገድ በቤተሰብ ውስጥ እንኳን ሌላ ትልቅ ትስስር እንደሚያስፈልግ ያሳየናል። እናቴና ወንድሞቼስ የእግዚአብሔርን ቃል ሰምቶ የሚያደርጉት ናቸው። በሉቃስ ወንጌል ምዕራፍ 8 ከቁጥር 21 ይለናል። በተመሳሳይ ኢየሱስ ለልጆች ካለው ተቀርቋሪነት የተነሳ ሕፃናት በየዋህነታቸውና ስለ ሌሎች ባላቸው ግብታዊ አስተሳሰብ እንደ አስተማሪዎች መሆናቸው ሲገልጽ፣ እውነት እላችኋለሁ ካልተለወጣችሁን እንደ ሕፃናት ካልሆናችሁ ፈጽሞ ወደ መንግሥተ ሰማይ አትገቡም። ስለዚህ በመንግሥተ ሰማይ ከሁሉም በልጥ እንደዚህ ሕፃን ራሱን ዝቅ የሚያደርግ ነው። በማቴዎስ ወንጌል ምዕራፍ 18 ከቁጥር 3 እስከ 4 አለ። በአንጻሩ በመካከለኛው ምሥራቅ አገራት ሕፃናት ምንም መፍት እንደሌላቸው እንዲሁም እንደ ቤተሰብ ንብረት ይቆጠሩ እንደነበረ ልብ ይበሉ።

ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁን የቅዳሜ መስከረም 23 2019 ዓ.ም ዝግጅታችንን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ መስከረም 23 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተክርስቲያን የጥበብ ሰዎች እንደሚያስፈልጓት መግለጻቸውን የተመለከተ ዘገባ በቅዳሜው ዜናችን እናቀርብላችኋለን። የፍቅር ደስታ የተሰኘ ሐዋርያዊ ምክር ወንጌልን በአዲስ መልክ ለማወጅ እንደሚያግዝ መገለጹን በሁለተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወለየ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያን የጥበብ ሰዎች እንደሚያስፈልጓት ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስነ ጥበብ የሰውን ልጅ ያስተሳስራል በሚል ርዕስ በቅድስት መንበር የባህልና የትምህርት ጉዳዮች ጳጳሳዊ ምክር ቤት አርብ መስከረም 22 2019 ዓ.ም ተመረጠ ባዘጋጀው ስብሰባ ላይ ተገኝተው ንግግር አድርገዋል። ቅዱስነታቸው ለስብሰባው ተሳታፊዎች ባደረጉት ንግግር በተለይም በኢንተርኔት የፍለጋ ሞተሮች ዘመን ቤተ ክርስቲያን ወንጌልን ለሰዎች ተደራሽና በቀላል ለመረዳት የሚያግዙ የስነ ጥበብ ሰዎች ወይም አርቲስቶች እንደሚያስፈልጓት ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ ዕለት ባደረጉት ንግግር ጥበብ የባህልና የመንፈሳዊ መታደስ አይነት ሊሆን እንደሚችል ተናግረው ይህም የሚሆነው ስነ ጥበብ አንድ አይነት በማድረግ አዝማሚያው የሰውን እይታ ሲያዘገይና በቀላሉ ተበልቶ በሚያልቅ ነገር ፊት እንዳንቆም ሲያደርገን ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅድስት መንበር የባህልና የትምህርት ጉዳዮች ጳጳሳዊ ምክር ቤት ስነ ጥበብ የሰውን ልጅ ያስተሳስራል በሚል ርዕስ ባዘጋጀው ስብሰባ ላይ ለተሳተፉት ባደረጉት ንግግር በቤተ ክርስቲያንና በኪነ ጥበብ መካከል ስላለው ግንኙነት ያላቸውን አስተሳሰብ አጋርተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቬኒስ ቬናሌ የኤግዚቢሽን ማዕከል ስለተከናወነው ሥራ የጽሕፈት ቤቱን አባላት ካመሰገኑ በኋላ የዘንድሮው የቫቲካን ኤግዚቢሽን መሪ ቃል የሆነው ጆሮ የነፍስ ዐይን ነው የሚለውን ሐሳብ በማጉላት በእርግጥም ስነ ጥበብ እንደ አንቴና በማገልገል የሰውን ልብ ታላላቅ ጥያቄዎችን በመቀበል እንዲሰሙ፣ እንዲታዩና ለሌሎች እንዲደርሱ ያደርጋቸዋል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዱስ አጎስጢኖስ የሰው ልብ እውነትን በመፈለግ ሂደት ውስጥ ረፍት አልባ ነው ያለውን የማይረሳ ምስክርነት አስታውሰው ቤተ ክርስቲያንም ጥበብ ተራና ተጨማሪ ነገር ሳይሆን ይልቁንም የማዳመጥ መሠረታዊ ስፍራ እንደሆነ የምታስተምረው ለዚህ ነው ብለው ይህም የሰው ልጅ ምኞቶችና ቁስሎች ለውበት፣ ለፍትህና ለሰላም ያለው ጥማት እንዲሁም ትርጉምን የመፈለግ ጉዞ የሚታወቅበትና የሚማሩበት ቦታ ነው ሲሉ አስረድተዋል። በኢንተርኔት የፍለጋ ሞተሮች ዘመን ታላቁ አደጋ ካሁን በኋላ ሳንሱር ማድረግ ብቻ ሳይሆን አንድ አይነት የማድረግ አዝማሚያ እንደሆነ፣ በግዴታ የሚጫን ዝምታ ብቻ ሳይሆን ማዳመጥ እንዳይቻል የሚያደርግ ጫጫታም ጭምር ነው ብለዋል። እውነተኛ ጥበብና የሰው ሰራሽ አስተውሎት በአንጻሩ ጥበብ ከተሰጉ ምላሾች ይልቅ ያለማቋረጥ እየቀጠለ ከመሄድ ይልቅ በምትኩ በእርስ በርስ ስርዓቶች የሚደጋገሙ እውነታዎችን የሚያገናኝ ገመድ ይፈልጋል ብለዋል። ቅዱስነታቸው የቀድሞው ርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ ስድስተኛ ለአርቲስቶች የጻፉትን መልእክት በማስታወስ ቤተ ክርስቲያን በስብከተ ወንጌል አገልግሎት የሚተባበሩና የእግዚአብሔርን ቃል ለዓለም ተደራሽ ማድረግ የሚችሉ አርቲስቶች ያስፈልጓታል ብለው ይህም በተለይ በሰው ሰራሽ አስተውሎት ዘመን እውነት እንደሆነ ገልጸው በመቀጠልም የሰውን ጥበብ ከማሽኖች ጥበብ መለየት አስፈላጊ መሆኑን አስረድተዋል። በስነ ጥበብና በሌሎች የተፈጠሩ በሚሊዮኖች የሚቆጠሩ የፈጠራ ምስሎች ላይ ተመስርቶ ማሽን በቁጥር ስሌት ሊፈጥር በሚችለው የመሆን የመኖርና የእውነታ ልዩነት ላይ አጥብቀው ተናግረው ስለዚህም ቤተ ክርስቲያን ከአርቲስቶችና ከባህላዊ ተቋማት ጋር ያላትን ትስስር ማደስ ትፈልጋለች ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ንግግራቸውን ሲያጠቃልሉ አርቲስቶችንና አስተባባሪዎችን ቤተ ክርስቲያን በአክብሮት በምስጋናና በተስፋ እንደምትመለከታቸው እንደምትፈልጋቸውና አብራቸው ለመጓዝ እንደምትፈልጋቸው ገልጸው ስለዚህም አደራ የተጣለብንን ድንቅ የሰው ልጅ አንድ ላይ ከጉዳት መጠበቅ ይገባናል ሲሉ አሳስበዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የፍቅር ደስታ የተሰኘ ሐዋርያዊ ምክር ወንጌልን በአዲስ መልክ ለማወጅ እንደሚያግዝ ተገለጸ። የፍቅር ደስታ የተሰኘ ሐዋርያዊ ምክር ወንጌልን ከቤተሰብ ጋር ለቤተሰብ በአዲስ መልክ ለማወጅ የሚያግዝ መሆኑ ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፍቅር ደስታ የተሰኘው ሐዋርያዊ ምክር 10ኛ ዓመት መታሰቢያን ምክንያት በማድረግ የሚካሄደውን ስብሰባ ከምስራቅ አብያተ ክርስቲያናት መሪዎችና የብፁዓን ጳጳሳት ጉባኤዎች ፕሬዚደንቶች ጋር ሆነው መስከረም 27 2019 ዓ ም እንደሚከፍቱ ታውቋል። ዓላማው ሐዋርያዊ አገልግሎትን በማደስ ቤተሰቦችን በቤተ ክርስቲያን ሕይወትና ተልእኮ በንቃት እንዲሳተፉ ማድረግ የሚቻልበት መንገድ ለማመቻቸት ነው ተብሏል። በቅድስት መንበር የምእመናንና የቤተሰብ ሕይወት መምሪያ ጳጳሳዊ ጽሕፈት ቤት ምክትል ጸሐፊ የሆኑት ወይዘሮ ገብርኤላ ጋምቢኖ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከምስራቅ አብያተ ክርስቲያናት መሪዎችና የብፁዓን ጳጳሳት ጉባኤዎች ፕሬዚደንቶች ጋር ሆነው ዛሬ ከቤተሰቦች ጋር ወንጌልን ማወጅ በሚል ርዕስ ከመስከረም 27 እስከ ጥቅምት 4 2019 ዓ ም ስለሚካሄደው ስብሰባ አስፈላጊነትና ይዘት ማብራሪያ ሰጥተዋል።
ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባነሳሱት በዚህ ተነሳሽነት ዙሪያ የቅድስት መንበር መግለጫ ዝርዝር መረጃዎችን ያቀረበ ሲሆን በዝግ ስብሰባው ላይ 187 ተሳታፊዎች እንደሚገኙበት፣ ከነዚህ መካከል በ111 ፕሬዚደንቶችና በአራት ልዑካን የተወከሉ ከ115 የብፁዓን ጳጳሳት ጉባኤዎች የተውጣጡ መሆናቸው ታውቋል። ከተሳታፊዎቹ መካከል 14ቱ ብፁዓን ጳጳሳት ጉባኤዎች ፕሬዚደንቶች የሆኑ ካርዲናሎች፣ 2ቱ የብፁዓን ጳጳሳት ጉባኤ የሌላቸው የጳጳሳት ተወካዮች፣ 15ቱ የራሳቸው ሐዋርያዊ አስተዳደር ካላቸው የምስራቃውያን ካቶሊካዊ አብያተ ክርስቲያናት የመጡ፣ 22ቱ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተጋበዙ እንግዶች፣ 11ዱ ስብሰባውን የማስተባበር ኃላፊነት የተሰጣቸው እንዲሁም ባለትዳሮችና ቤተሰቦችም እንደሚሳተፉ ታውቋል። የቅዱስ ሲኖዶስ ጠቅላይ ጽሕፈት ቤት አማካሪና የመጪው ስብሰባ የአሰራር ዘዴ ኃላፊ የሆኑት ኢየሱሳዊው ካህን አባ ጃኩሞ ኮስታ ስብሰባውን አስመልክቶ በሰጡት ማብራሪያ ስብሰባው የጳጳሳት ጉባኤ ወይም ሲኖዶስ እንዲሁም የቀጣይ ሲኖዶስ አካል ሳይሆን፣ ነገር ግን ታላቅ ለውጥ በሚታይበት ወቅት የቤተ ክርስቲያንን ድምፅ ለማዳመጥ የተገኘ አጋጣሚ እንደሆነ ገልጸዋል። የጳጳሳዊው ጽሕፈት ቤቱ ምክትል ጸሐፊ ወይዘሮ ገብርኤላ ጋምቢኖ በማብራሪያቸው ማዳመጥንና ጥልቅ ማስተዋልን መሠረት ያደረገ ጉዞ ማድረግ አስፈላጊ መሆኑን አጽንኦት ሰጥተው አስፈላጊነቱ የተነሳው በቅርብ ዓመታት ውስጥ ጳጳሳት ወደ ቫቲካን በሚያደርጉት ይፋዊ ጉብኝት ወቅት ካነሷቸው ጉዳዮች እንዲሁም በመንፈሳዊ አገልግሎት ወቅት ከሚያጋጥሙ ችግሮች፣ በዕለት ተዕለት ሕይወታቸው ውስጥ ቤተሰቦችን ከሚገጥሟቸው ተግዳሮቶች ጋር በተያያዘ ካለው ስጋት በመነሳት እንደሆነ አስረድተዋል። በተጨማሪም የቀረቡት መረጃዎች በአሁኑ ወቅት እየተካሄደ ያለውን ጉልህ የባህል ለውጦች ያንጸባረቁ ሲሆን፣ ለምሳሌ በፖላንድ ባለፉት 5 ዓመታት ውስጥ የተፈጸሙ ሃይማኖታዊ ጋብቻዎች ቁጥር በ45% መቀነሱንና በአውስትራሊያ ደግሞ እንደ ጎርጎሮሳውያኑ ከ1970 እስከ 2024 ዓመተ ምህረት ድረስ ባለው ጊዜ ውስጥ ይህ ቁጥር ከ88% ወደ 16% ዝቅ ማለቱ ተመልክቷል። ሁኔታዎች ቢለያዩም እነዚህ ምልክቶች ጋብቻን የመምረጥ ውሳኔ የመደገፍና በቤተሰብ ውስጥ እምነትን የማስተላለፍ ሂደት ላይ ይበልጥ ድጋፍ የማድረግን አጣዳፊነት ያመለክታል ሲሉ ምክትል ጸሐፊ ወይዘሮ ገብርኤላ ጋምቢኖ ተናግረዋል። ወይዘሮ ገብርኤላ ጋምቢኖ በንግግራቸው ከጋብቻ በፊት ጀምሮ በሰዎች የሕይወት ዘመን በሙሉ በተለይም በችግር ጊዜ አብሮ በሚዘልቅ የሐዋርያዊ ድጋፍ አስፈላጊነት ላይ አጽንኦት ሰጥተው በዚህም ምክንያት በሐምሌ ወር ይፋ የተደረጉት 5 ጭብጦች እነርሱም ውበትና ተግዳሮቶች ያሉበት የዛሬው ቤተሰብ እውነታ፣ ወጣቶችና የጋብቻ ጥሪ፣ የመጀመሪያዎቹ የጋብቻ ዓመታት ውስብስብ በሆኑ ሁኔታዎች ውስጥ አብሮ በመሆን ድጋፍ ማድረግ እንዲሁም በመጨረሻም የቤተ ክርስቲያን ተልእኮ ዋና ተዋናዮች የሆኑ ክርስቲያን ቤተሰቦች የሚሉ ቤተሰቦችን በሚነኩ ለውጦች ላይ ተመስርተው የተዘጋጁ መሆናቸውን አስረድተዋል። እነዚህ ነጥቦች በቫቲካን በተደረገው ስብሰባ ላይ በቅዱስ ዮሐንስ ጳውሎስ ዳግማዊ የጋብቻና የቤተሰብ ሳይንስ የሥነ መለኮት ጳጳሳዊ ተቋም ውስጥ የሕገ ቀኖናና የቤተሰብ ሕግ ፕሮፌሰርና የባለሙያዎች ቡድን ምክትል አስተባባሪ በሆኑት ኦሪታ ራቼል ግራዚዮሊ በተደረገው ገለጻ ላይ ጎልተው የታዩ መሆናቸው ታውቋል። እንዲሁም በቅርቡ ዓመታት ውስጥ በርካታ ቤተሰቦች በሚኖሩበትና በሚሰሩበት አካባቢ በምስጢረ ተክሊል በተገኙ የጸጋ ስጦታዎች አማካኝነት የታዩትን የተነሳሽነት ችሎታዎችን ዶክተር ኦሪታ ራቼል አጉልተው አሳይተዋል። ዶክተር ኦሪታ ራቼል በተጨማሪም የስብሰባው ቁልፍ ቃላት የሆኑት ማዳመጥና ማስተዋል ልዩ ሙያቸውን ለማበርከት ለተጠሩ ባለሙያዎች እንደ መመሪያ የሚያገለግሉ 2 መንገዶች መሆናቸውን አስረድተዋል። ስለ ተስፋ የምንናገር ከሆነ ያ ተስፋ ማዳመጥና የጋራ ውይይት የሚፈጥሯቸውን ትስስሮች በሙሉ አንድ ላይ ማገናኘትና ይህም እያንዳንዱን አካባቢያዊ ሁኔታ የሚወክሉ አካላት የምድር ጨው የሆነውን ቤተሰብን በመደገፍ አንድ እርምጃ ወደፊት እንዲራመዱ ለማድረግ ነው ሲሉ ንግግራቸውን አጠቃለዋል። በውይይትና በሐሳብ ልውውጥ ላይ ያተኮረው ይህ አቀራረብ የማኅበራዊ ሳይንስ ጳጳሳዊ አካዳሚ ፕሬዚደንት እህት ሄሌን አልፎርድ በሚመሩት አስተንትኖ ከተደረገበት በኋላ ስብሰባው እንደሚጀምር ታውቋል። የጸሎት ጊዜው እየተተገበረ ካለው ዘዴ አንዱ መሆኑን የገለጹት ኢየሱሳዊው ካህን አባ ጃኩሞ ኮስታ መረጃን መሰብሰብና አቋሞችን ማወዳደር ብቻ በቂ ሳይሆን በቃሉ ለሌሎች ሰዎችና እንዲሁም በውይይቱ ሂደት መንፈስ ቅዱስ የሚናገረውን በማዳመጥ ራሳችንን ማዘጋጀት ይገባናል ሲሉ አሳስበዋል። በ5 ጭብጦች ላይ በሚያተኩሩ ቀናት ውስጥ ቤተሰቦች፣ ብፁዓን ጳጳሳትና ባለሙያዎች ንግግር የሚያደርጉ ሲሆን በውይይት ቡድኖች መካከል የመናገር የማዳመጥና የጽሞና ጊዜያት እንደሚኖሩ ታውቋል።
የእያንዳንዱን ተሳታፊ ልምድ በመካፈል ከሌሎች በቀረቡ ሀሳቦች ላይ በማሰላሰልና አዳዲስ የሚነሱ ጉዳዮችን በጋራ በመገምገም የጋራ መግባባት የሚታይባቸውን ነጥቦች እንዲሁም ልዩነቶችን፣ ጥያቄዎችንና ወደፊት ሊወሰዱ የሚችሉ እርምጃዎችን መለየት እንደሚቻል የተገለጸ ሲሆን ስምምነት ላይ ለመድረስ ሲባል ልዩነቶችን ማስወገድ አንፈልግም ሲሉ አባ ኮስታ ተናግረው ምክንያቱም በጥልቀት የተረዳነው ልዩነት ራሱ የማዳመጥ ሂደት ውጤት ሊሆን ይችላል ብለዋል። በስብሰባው ቀናት ውስጥ የሚነሱ ጉዳዮች በአንድ ሪፖርት ውስጥ እንደሚሰበሰቡ ተናጋሪዎች አብራርተው ሪፖርቱ በቤተሰብ ጉዳይ ላይ እንደ ጎርጎሮሳውያኑ በ2014ና በ2015 ዓመተ ምህረት በተደረጉ ሁለት ልዩ መደበኛ የሲኖዶስ ጉባኤዎች ማጠቃለያ ላይ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንደ ጎርጎሮሳውያኑ በ2016 ዓመተ ምህረት የፈረሙትን የሐዋርያዊ ምክር ሰነድ ለመተካት የታሰበ አዲስ የመጨረሻ ሰነድ አይደለም ሲሉ አስገንዝበዋል። ሪፖርቱ በኮሚሽን የሚዘጋጅና የሚጠቃለል ሲሆን በጠቅላላ ጉባኤ ላይ ውይይት ከተደረገበት በኋላ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደሚላክ፣ ውጤቶቹ በመግለጫ እንደሚቀርቡና ስለ ስብሰባው ሂደት በሚሰጡ ተከታታይ መግለጫዎች ላይ ወቅታዊ መረጃዎች እንደሚሰጡ የስብሰባው ተናጋሪዎች አስረድተዋል። ባለሙያዎቹ በማጠቃለያቸው የፍቅር ደስታ የተሰኘ ሐዋርያዊ ምክር ከአስር ዓመት በኋላ ቤተሰቦችን በለወጡ ጦርነቶች፣ በለያያቸው የስደት እንቅስቃሴዎችና በጎዳቸው የጤና ቀውሶች መካከል የአብያተ ክርስቲያናት ቁርጠኝነት ቤተሰቦች የወንጌል ስርጭት ማዕከል ሆነው መቀጠል የሚችሉ መሆናቸውን በተሻለ ሁኔታ ለመረዳት መሆኑን ገልጸው በመጨረሻም ቫቲካን ዛሬ ለቤተሰቦችና ከቤተሰቦች ጋር ወንጌልን ለማወጅ ከማዳመጥና ከማሰላሰል ሂደት የመነጩ አዳዲስ መንገዶችን ለመክፈት ቁርጠኛ መሆኗን ጠቁመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምዕመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል አንተና ሚስትህ በሚል ንዑስ ርዕስ ከአንቀጽ 12 እስከ አንቀጽ 17 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ በራና በርገኔ ነው።

0: ቤተ ሰባችን
1: ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው።
0: ቤተ ሰባችን

አንተና ሚስትህ። ኢየሱስ ስለ ጋብቻ ሲናገር በሁለተኛው ምዕራፍ ላይ ስለ ባልና ሚስት ድንቅና ዘርዘር ያለ ሲል ወደሚያሳየው ወደ ሌላው የኦሪት ዘፍጥረት ገጽ ይመራናል። አንደኛው ሰው በእንስሳትና በዙሪያው ባለው ዓለም ውስጥ የብቸኝነት ስሜቱን ሊያቃልልለት የሚችል ለእርሱ የሚስማማ ረዳት በዘፍጥረት ምዕራፍ 2 ከቁጥር 18ና ከቁጥር 20 እንደሚፈልግ እናያለን። ፍቅርን በተመለከተ ጸጥታ ሁልጊዜ ከቃላት በላይ ነውና የጥንቱ የዕብራውያን አባባል ጸጥ ባለ ውይይት ውስጥ ቀጥታ የፊት ለፊት የዓይን ለዓይን ግንኙነት እንዲኖር ያሳስባል። ይህ ግንኙነት የእግዚአብሔርን ፍቅርና በመጽሐፍ ቅዱስ የጥበብ አነጋገር የሰው ትልቁ ሀብት ለእርሱ የሚስማማ ረዳትና ደጋፊ አምድ የሆነውን አንተነትን በሥራክ መጽሐፍ ምዕራፍ 36 ከቁጥር 24 የሚገልጽ መልክ ያለው ግንኙነት ነው። ይህም በመኃልየ መኃልይ ዘሰሎሞን ውዴ የኔ ነው፣ እኔም የእርሱ ነኝ፣ እኔ የውዴ ነኝ፣ ውዴም የኔ ነው። መኃልየ መኃልይ መጽሐፍ ምዕራፍ 2 ከቁጥር 16ና ምዕራፍ 6 ከቁጥር 3 በማለት ፍቅሯንና ራሷን አሳልፋ መስጠቷን ድንቅ በሆነ መዝሙር እንደምትገልጽ ሴት ነው። የሰውን ብቸኝነት የሚያስወግድ ይህ ግንኙነት ለአዲስ ልደትና ለቤተሰብ መሠረት ይሆናል። የጊዜና የቦታ ባለቤት የሆነው አዳም ከሚስቱ ጋር በመሆን አዲስ ቤተሰብ መሠረተ። ኢየሱስም ስለዚህ ጉዳይ ኦሪት ዘፍጥረትን ጠቅሶ ሲናገር ሰው ከሚስቱ ጋር ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ ይላል። በማቴዎስ ወንጌል ምዕራፍ 19 ከቁጥር 5 ዘፍጥረት ምዕራፍ 2 ከቁጥር 24 በጥንቱ የዕብራውያን አነጋገር ይጣመራል፣ ይተሳሰራል የሚለው ቃል ጥልቅ ኅብረትን፣ አካላዊና ውስጣዊ ቅርበትን የሚገልጽ ከመሆኑ የተነሳ ነፍሴ አንተን የሙጥኝ ብላለች መዝሙረ ዳዊት ምዕራፍ 63 ከቁጥር 8 የሚለውን በእኛና በእግዚአብሔር መካከል ያለውን ኅብረት ለማመልከት ያገለግላል። ስለዚህ የጋብቻ ትስስር በጾታና ሥጋዊ ገጽታው ብቻ ሳይሆን በፍቅር ራሴን አሳልፎ በመስጠትም ይገለጣል። በሁለት አካላዊ፣ ልባዊና ሕይወታዊ አንድነት፣ በመጨረሻም በሁለቱም ወላጆች ሥጋ አካላዊም መንፈሳዊም ስነ ባሕሪ በሚከፈለው ልጅ አማካይነት የሁለቱም አንድ ሥጋ መሆን የዚህ ዐይነት ውጤት ነው። ልጆችህ እንደ ወይራ ተክል ናቸው። አሁን ደግሞ የመዝሙረኛውን መዝሙር እንውሰድ። ባልና ሚስት በማዕድ ላይ በተቀመጡበት ሁኔታ ልጆች በጎናቸው እንደ ወይራ ተክል ናቸው። በመዝሙረ ዳዊት ምዕራፍ 128 ከቁጥር 3 ማለትም በኃይልና በንቃት የተሞሉ ናቸው። ወላጆች የቤተሰብ መሠረት ናቸው ከተባለ ልጆች ደግሞ የቤተሰብ ሕያው ድንጋዮች ናቸው ማለት ይቻላል። በአንደኛ ጴጥሮስ መልእክት ምዕራፍ 2 ከቁጥር 5 ከእግዚአብሔር ስም ሕያዊ ጌታ ቀጥሎ በብሉይ ክዳን ውስጥ ተደጋግሞ የተነሳው ቃል ልጅ ቤኒ ልጅ ሲሆን እርሱ ደግሞ መገንባት ባና ከምለው ግስ ጋር የተያዘ ነው። ስለዚህ መዝሙረ ዳዊት 128 ስለ ሕፃናት ስጦታ ሲናገር የቤትና የማኅበራዊ ሕይወት ከተሞች ግንባታን በምሳሌነት ይጠቀማል። እግዚአብሔር ቤትን ካልሠራ ሠራተኞች በከንቱ ይደክማሉ። እንሆ ልጆች የእግዚአብሔር ስጦታ ናቸው፣ የማኅፀንም ፍሬ ከቸርነቱ የሚገኝ ነው። በጦረኛ እጅ እንዳሉት ፍላጾች ናቸው። ኮረጆቹ በእነዚህ የተሞሉ የተባረከ ሰው ነው። ከጠላቶቻቸው ጋር በአደባባይ የሚሟገቱበት ጊዜ አይዋረዱም። መዝሙረ ዳዊት ምዕራፍ 127 ከቁጥር 1ና ከቁጥር 3 እስከ 5 እነዚህ ምሳሌዎች የጥንቱን ኅብረተሰብ ባህል የሚያንጸባርቁ ሲሆን የልጆች መገኘት ደግሞ በደህንነት ታሪክ ውስጥ ከትውልድ እስከ ትውልድ ሲወርድ ሲዋረድ የመጣ የቤተሰብ ቀጣይነት ምልክት ነው። እዚህ ላይ ደግሞ ሌላውን የቤተሰብ ገጽታ ማየት እንችላለን። አዲስ ኪዳን ስለ ቤተሰብ አብያተ ክርስቲያናት በአንደኛ ቆሮንቶስ ምዕራፍ 16 ከቁጥር 19፣ ሮሜ መልእክት ምዕራፍ 16 ከቁጥር 5፣ በቆላሲያስ መልእክት ምዕራፍ 4 ከቁጥር 15 እና ፊልሞና ቁጥር 2 እንደምናገር እናውቃለን። የቤተሰብ ሳሎን፣ የቤተሰብ ቤተ ክርስቲያን፣ የመሥዋዕተ ቅዳሴ ድባብ
በማዒዱ ላይ ኢየሱስ የሚገኝበት ስፍራ ወደ መሆን ሊለወጥ ይችላል። በዮሐንስ ራእይ ውስጥ ጌታ እንሁ በደጄ ቆሜ አንኳኳለሁ፣ ማንም ድምፅን ሰምቶ በሩን ብከፍትልኝ ወደ እርሱ ገብቼ ከእርሱ ጋር እበላለሁ፣ እርሱም ከእኔ ጋር ይበላል። ራእይ መልእክት ምዕራፍ 3 ከቁጥር 20 ሲል የተናገረውን ምሳሌ ከቶ ልንረሳ አንችልም። እዚህ ላይ በእግዚአብሔር መኖር በጋራ ጸሎትና በበረከት ሁሉ የተሞላ ቤት እናያለን። ይህም እግዚአብሔርን የሚፈራ ሰው እንዲህ ይባረካል፣ እግዚአብሔር ከጽዮን ይባርኬ፣ መዝሙረ ዳዊት ምዕራፍ 112 ከቁጥር 4 እስከ 5 የሚለው ከላይ የጠቀስነው የመዝሙረ ዳዊት ምዕራፍ 128 ትርጉም ማጠቃለያ ነው። ቤተሰብ ልጆች በእምነት የሚያድጉበት ስፍራ መሆኑን መጽሐፍ ቅዱስ ይናገራል። ይህንንም ከፋሲካ ክብረ በዓል ማብራሪያ በዘጸአት ምዕራፍ 12 ከቁጥር 26 እስከ 27 በዘዳግም መጽሐፍ ምዕራፍ 6 ከቁጥር 20 እስከ 25 በግልጽ መረዳት ይቻላል። እንዲሁም ከፋሲካ ማዕድ ሥነ ሥርዓት ጋር በተያያዙ በአይሁድ ውይይት ወግ ወይም ሐጋዳ ውስጥም ይኸው በግልጽ ታይቷል። ከዳዊት መዝሙሮቹ አንዱ በቤተሰብ ስለሚታወጀው እምነት ሲገልጽ እንዲህ ይላል፣ ይህም የሰመነውና ያወቅነው አባቶቻችንም የነገሩን ነው፣ እኛም ከልጆቻቸው አንደብቀውም። የእግዚአብሔርን ምስጋና ኃይሉንና ያደረገውን ድንቅ ሥራ ለሚቀጥለው ትውልድ እንናገራለን። ለያዕቆብ ሥርዓትን መሠረተ፣ በእስራኤልም ሕግን ደነገገ፣ ልጆቻቸውንም እንዲያስተምሩ አባቶቻችንን አዘዘ። ይህም የሚቀጥለው ትውልድ እንዲያውቅ እነርሱም በተራቸው ለልጆቻቸውና ገና ለሚወለዱት እንዲነግሩ ነው። መዝሙረ ዳዊት ምዕራፍ 78 ከቁጥር 3 እስከ 6። ስለዚህ ቤተሰብ ወላጆች ለልጆቻቸውና ዋናና ቀዳሚ የእምነት አስተማሪዎች የሚሆኑበት ስፍራ ነው። እነርሱም ይህን የተማሩትን ሙያ ከአንዱ ሰው ወደ ሌላው ያስተላልፉታል። በሚመጡት ዘመናት ልጅህ ይህ ምን ማለት ነው ብሎ ቢጠይቅህ እንዲህ በለው፣ በዘጸአት መጽሐፍ ምዕራፍ 13 ከቁጥር 14። በመሆኑም የሚቀጥሉት ትውልዶች ወጣት ወንዶችና ደናግል፣ አረጋውያንና ልጆች ያመሰግኑ በመዝሙረ ዳዊት ምዕራፍ 148 ከቁጥር 12 እያሉ ጌታን ማመስገን ይችላሉ። የመጽሐፍ ቅዱስ ሊቃውንት እንደሚያስገነዝቡን በምሳሌ መጽሐፍ ምዕራፍ 3 ከቁጥር 11 እስከ 12 እና ምዕራፍ 6 ከቁጥር 20 እስከ 22 ምዕራፍ 13 ከቁጥር 1 እስከ 22 እና ምዕራፍ 15 ከቁጥር 23 እና ምዕራፍ 23 ከቁጥር 13 እስከ 14 ምዕራፍ 29 ከቁጥር 17 ወላጆች ለዚህ የማስተማር ሥራ ከባድ ኃላፊነት አለባቸው። ልጆች በበኩላቸው አባቴና እናቴን አክብር በዘጸአት መጽሐፍ ምዕራፍ 20 ከቁጥር 12 የሚለውን ትእዛዝ ማክበርና መለማመድ ይኖርባቸዋል። እዚህ ላይ ማክበር የሚለው ቃል የቤተሰብና ማኅበራዊ ግዴታዎች ማሟላትን ያመለክታል። እነዚህንም ግዴታዎች በሃይማኖታዊ ሰበብ አሰብቦ ችላ ማለት አይገባም። በማርቆስ ወንጌል ምዕራፍ 7 ከቁጥር 11 እስከ 13 አባቱን የሚያከብር ልጅ ኃጢአቱ ይሰረይለታል፣ እናቱንም የሚያከብር ልጅ ድልብ እንደሚያደልብ ነው። ሥራክ መጽሐፍ ምዕራፍ 3 ከቁጥር 3 እስከ 4 ልጆች የወላጆች የግል ንብረት ሳይሆኑ የሚመሩት የራሳቸው ሕይወት እንዳላቸው ወንጌል ያስገነዝበናል። ኢየሱስ ለምድራዊ ወላጆቹ በመታዘዝና ራሱን ለእርሱ በማስገዛት ምሳሌ ሆኗል። በሉቃስ ወንጌል ምዕራፍ 2 ከቁጥር 51 ከዚህ ሌላ የልጆች የሕይወት ውሳኔና ክርስቲያናዊ ጥሪያቸው ስለ እግዚአብሔር መንግሥት ሲባል ከወላጆች መለየትን ሊጠይቅ ይችላል። በማቴዎስ ወንጌል ምዕራፍ 10 ከቁጥር 34 እስከ 37 በሉቃስ ወንጌል ምዕራፍ 9 ከቁጥር 59 እስከ 62 ኢየሱስ ራሱ በ12 ዓመት ዕድሜው ከምድራዊ ቤተሰብ ሌላ የሚፈጽመው ትልቅ ተልእኮ እንዳለው ለማርያምና ለዮሴፍ ተናገረ። በሉቃስ ወንጌል ምዕራፍ 2 ከቁጥር 48 እስከ 50 በዚህ መንገድ በቤተሰብ ውስጥ እንኳን ሌላ ትልቅ ትስስር እንደሚያስፈልግ ያሳየናል።
እናቴና ወንድሞቼስ የእግዚአብሔርን ቃል ሰምተው የሚያደርጉት ናቸው። በሉቃስ ወንጌል ምዕራፍ 8 ከቁጥር 21 ይለናል። በተመሳሳይ ኢየሱስ ለልጆች ካለው ተቀርቋሪነት የተነሳ ሕፃናት በየዋህነታቸውና ስለ ሌሎች ባላቸው ግብታዊ አስተሳሰብ እንደ አስተማሪዎች መሆናቸው ሲገልጽ፣ እውነት እላችኋለሁ ካልተለወጣችሁን እንደ ሕፃናት ካልሆናችሁ ፈጽሞ ወደ መንግሥተ ሰማይ አትገቡም። ስለዚህ በመንግሥተ ሰማይ ከሁሉም በልጥ እንደዚህ ሕፃን ራሱን ዝቅ የሚያደርግ ነው። በማቴዎስ ወንጌል ምዕራፍ 18 ከቁጥር 3 እስከ 4 አለ። በአንጻሩ በመካከለኛው ምሥራቅ አገራት ሕፃናት ምንም መፍት እንደሌላቸው እንዲሁም እንደ ቤተሰብ ንብረት ይቆጠሩ እንደነበረ ልብ ይበሉ።

ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁን የቅዳሜ መስከረም 23 2019 ዓ.ም ዝግጅታችንን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።